የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የሰርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7/2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 7/2019 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ሰማዕታት የክርስቶስ ብርሃን ለዓለም ያንጸባርቃሉ ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በዌስት ባንክ በፍልስጤማውያን ላይ የሚደርሰው መፈናቀል ተጠናክሮ መቀጠሉ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን እና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ለጊዮርጊስ ከባልደረቦቼ ዘላለም ኃይሉና በረና በርገኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ ሰማዕታት የክርስቶስን ብርሃን ለዓለም ያንጸባርቃሉ ማለታቸው ተገለጸ። በ21ኛው ክፍለ ዘመን የሰማዕታት አዲስ ዘመን በሚል ርዕስ በቫቲካን ለሲመተ ቅድስና ማዕረግ የሚዘጋጁ አዳዲስ ሰዎችን የሕይወት ታሪክ የሚያጠናው የቅድስት መንበር ጽፈት ቤትና አሁን በቫቲካን የአዳዲስ ሰማዕታት ኮሚሽን በጋራ በመሆን ባዘጋጁት ጉባኤ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለተሳተፉ ሰዎች ንግግር ሲያደርጉ የእምነት ምስክሮች ምስክሮችን በራስ ወዳድነትና በጭቆና ጨለማ ውስጥ የሚያከብሩ ከዋክብት በማለት ሰማዕታትን አመስግነዋል። እነዚህም ቤተክርስቲያኒቱ የክርስቶስን ጌታ ብርሃን ሙሉ በሙሉ እንድታንጸባርቅ ይረዷታል ሲሉ አክለው ገልጸዋል። እነዚህ ወንድሞቻችንና እህቶቻችን እንደ ኮከቦች እናደንቃቸዋለን። ቤተክርስቲያኒቱ የክርስቶስን ጌታ ብርሃን ሙሉ በሙሉ እንድታንጸባርቅ ዛሬም የሰው ልጅን ወደ ፍቅር ስልጣኔ የሚያመራውን መንገድ እንዲያመለክቱ ይረዷቸዋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ጠዋት መስከረም 6 2019 ዓ.ም በቫቲካን በተካሄደው ኮንፈረንስ ላይ ለተሳታፊዎች ንግግር ሲያደርጉ 21ኛው ክፍለ ዘመን የሰማዕታት አዲስ ዘመን በሚል ርዕስ ከላይ በተጠቀሱት የቅድስት መንበር ጽፈት ቤቶች የተዘጋጀው የእምነት ምስክሮች በተሰኘው ጉባኤ ላይ ባደረጉት ንግግር ይህንን ገልጸዋል። ጉባኤው ማክሰኞ ዕለት በሮም በሚገኘው የጳጳሳዊ ፓትሪስቲክ ተቋም አጎስቲኒያኑም ተካሂዶ ነበር። በተለያዩ ጂኦግራፊያዊ አውዶችና በእኛ ዘመን ባሉ በርካታ የክርስቲያን ምስክርነቶች ላይ በማተኮር በዘመናዊው ሰማዕትነት ክስተት ላይ ለማሰላሰልና ለማጥናት ዕድል ፈጥረዋል። ርዕሰ ሊቃነ ጳጳሳቱ የተሰበሰቡትን ተቀብለው ሰላምታ ከሰጡ በኋላ ይህ ስያሜ በአሁኑ ጊዜ እየተከናወኑ ካሉት የሰማዕታት የብፁዓንና የቅዱሳን ዓመታዊ በዓል በሚከበርበት የቀን መቁጠሪያ ውስጥ በይፋ ከተመዘገቡት የተለየ ሰፊ ምድብ ለማመልከት የታሰበ መሆኑን ጠቁመዋል። በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንደ አውሮፓውያኑ የቀን አቆጣጠር በ2023 ዓ.ም የተቋቋመው ኮሚሽን ርዕሰ ሊቃነ ጳጳሳት ሊዮ በድጋሚ ከቀኖናዊ ሂደት ውጪ ለክርስቶስ ሕይወታቸውን ላጡ ሰዎች ምስክርነቶችን የመሰብሰብ ኃላፊነት አለበት። ስለዚህም ምሳሌነታቸው እንዳይጠፋ ኮሚሽኑ መስራት እንዳለበት ማመልከታቸውም ተገልጿል። እነዚህ ወንድሞችና እህቶች ናቸው ሲሉ አጥብቀው ተናግረዋል። በተለያዩ ጂኦግራፊያዊ፣ ታሪካዊና ፖለቲካዊ አውዶች ሕይወታቸውን ለወንጌል የሰጡ ናቸው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ አክለው እንዲህ ብለዋል። በኃይል ገደብ በሌለው ጉልበትና የማያቋርጥ የጦር መሳሪያ ግንባታ ባህል በተቆጣጠረው ዘመናችን ውስጥ የነሱ ምስክርነት የሚነግረን አዳዲስ የእምነት ምስክሮች ብለን ለመጥራት የምንወዳቸው ሰዎች የጀግንነት ተግባርም እንደሚታይ ነው ብለዋል። ቅዱስ አባታችን እንደገለጹት ከሆነ ከነዚህ መካከል ብዙዎቹ በስልጣን አላግባብ መጠቀም ወይም በወንጀለኛ ቡድኖች ይገደላሉ። ምክንያቱም እንደ ክርስቲያንነታቸው በወንጌል ስም በእነዚህ አካላት የሚፈጽሙትን ኢፍትሐዊ ድርጊት ስለሚቃወሙ ነው ብለዋል። የእምነት ምስክር የሚለው ጽንሰ ሐሳብ የተቀረጸው በተለይም ወንጀል ፈጻሚዎቹ ድርጊታቸውን የፈጸሙበት ምክንያት በቀጥታ ከእምነት ጥላቻ ጋር ሊያያዝ በሚችልባቸው ውስብስብ ታሪካዊ ሁኔታዎች ውስጥ ያሉትን ሰዎች ለመቀበልና ለማክበር ታስቦ ነው ብለዋል። ከዚህ አንጻር ሲታይ ርዕሰ ሊቃነ ጳጳሳቱ እንዳብራሩት ከሆነ በቅርቡ የተቋቋመው ኮሚሽን የሚያከናውነው ሥራ ሕጋዊ ከመሆን ይልቅ ታሪካዊና ትምህርታዊ ይዘት ያለው ነው። ትኩረቱም በአሳዳጁ ዓላማ ላይ ሳይሆን በተጎጂው አቋም ላይ ያተኮረ ነው ብለዋል። በሌላ አነጋገር ተጎጂው የወንጌል አገልግሎት ቃል ኪዳኑን በመፈጸም ሂደት ለክርስቶስ ታማኝ ሆኖ መቆየቱና ይህንንም እስከ ሞት ድረስ ማድረጉ ግምቱ ሲገባል ሲሉ አክለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ አጽንኦት ሰጥተው እንደገለጹት ከሆነ በእነዚህ የእምነት ምስክሮች ሕይወት ውስጥ መልካም በማድረግ መጽናትና በፍቅር ራስን እስከ መስጠት ድረስ መታመን ጥንካሬያቸውን ያገኙት ከክፋት ላይ ድል ከተቀናጀውና ከተሰዋው የእግዚአብሔር በግ ክርስቶስ ድል መንሳቱ ጋር የተገናኘ ነው ብለዋል። እርሱም በእርሱ ለሚያምኑት ትልቅ ሰላም መስጠት የሚችል ብቸኛው አስተማማኝ ምንጭ ነው ብለዋል። በእነሱ ውስጥ የክርስቲያናዊ ሕይወት መንገድ በጀግንነት ይገለጣል። ይህ መንገድ ግጭትን አይፈልግም፣ ይልቁኑ በትሕትና ኃይል ግጭትን ያስወግዳል ሲሉ ቅዱስነታቸው አክለው ገልጸዋል። ቅዱስ አባታችን እንዳብራሩት የእምነት ምስክሮች የሚያቀርቡት ርዕዮተ ዓለም ሳይሆን በዕለት ተዕለት ሕይወት ውስጥ የሚንጸባረቅ እምነትን ነው። የነርሱም ተአማኒነት የሚመነጨው ከቃላትና ከድርጊት መጣጣም ሲሆን ይህ መጣጣም ብዙ ጊዜ እስከ ከፍተኛ መስዋዕትነት ድረስ የሚዘልቅ ነው ሲሉ ተናግረዋል። ግድለሽነት በማይታይባቸው ባህላዊ ሁኔታዎች ውስጥ በአቅራቢያችን የሚገኝ ቅድስና እና ዝምተኛ ጀግንነት ጉልህ የምስክርነት መገለጫዎች ናቸው። እነዚህም በጣም ተጠራጣሪ የሆኑትን ሰዎች እንኳን ሳይቀር የመፈታተን አቅም አላቸው ብለዋል። በዚህ መንፈስ ርዕሰ ሊቃነ ጳጳሳት ሊዮ እንደተናገሩት ከሆነ የጌታን ብርሃን ለማንጸባረቅና ለሰው ልጅ እንደ መሪ ሐሳብ ሆኖ ለማገልገል ለሚረዱት ለእነዚህ ምስክሮች ቤተ ክርስቲያን ያላትን አድናቆት በድጋሚ ገልጸዋል። ለፍትህ፣ ለእውነት፣ ለሰላምና ለነጻነት ሕይወታቸውን በመስጠት የእምነት ምስክሮች በእግዚአብሔር ምሕረት በልበ ሙሉነት ለምንጠበቀው አዲስ ሰማይና አዲስ ምድር መምጣት ውጤታማ አስተዋጽኦ አድርገዋል ሲሉ ቅዱስ አባታችን አክለው ተናግረዋል። በዚህ መሠረት ሁላችንም ለዚህ ቁርጠኝነት የተሞላበት አድማስና ለዚህ የተስፋ ማዕከል አስተዋጽኦ እንድናደርግ ተጠርተናል ሲሉ ጥሪ አቅርበዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ ለተሰበሰቡት ሰዎች ለሰጡት ውድ አገልግሎት ምስጋና በማቅረብና ሐዋርያዊ ቡራኪያቸውን በመስጠት ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችንን ነው። በዌስት ባንክ በፍልስጤማውያን ላይ የሚደርሰው መፈናቀል ተጠናክሮ መቀጠሉ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በእስራኤል ቁጥጥር ስር በሚገኘው በደቡባዊ የዌስት ባንክ ግዛት ውስጥ የፍልስጤማውያን መፈናቀልና የቤት ማፍረስ እርምጃ በከፍተኛ ሁኔታ ተጠናክሮ መቀጠሉን የተባበሩት መንግስታት ድርጅትና የተለያዩ የሰብአዊ መብት ተሟጋቾች ቡድኖች አስታውቀዋል። የእስራኤል ባለስልጣናት በደቡባዊ ዌስት ባንክ በሚትገኘው ማሳፋር ያታ መንደር ውስጥ ቤቶችንና ሌሎች መዋቅሮችን ማፍረሳቸውን ተከትሎ ባለፉት ሳምንታት ውስጥ ብቻ ወደ 60 የሚጠጉ ፍልስጤማውያን መፈናቀላቸውን የተባበሩት መንግስታት ድርጅት የገለጸ ሲሆን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮና የተለያዩ የሰብአዊ መብት ድርጅቶች ይፋ ባደረጉት ወቅታዊ መረጃ መሰረት በግብርና በሚተዳደሩ በእነዚህ ሁለት የፍልስጤማውያን መንደር ውስጥ የሚገኙ 20 መኖሪያ ቤቶችና በርካታ ተቋማት መፍረሳቸውን ጠቁመው ይህ የተከሰተው ነሐሴ 27 ቀን 2018 ዓ.ም ምህረት በአቅራቢያው በሚገኝ የፍልስጤማውያን መንደር ላይ የተከሰተውን የቤት ማፍረስ ተግባር ተከትሎ እንደሆነ ገልጸዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዘገባ መሰረት በተያዘው የጎርጎሳውያኑ ዓመት ብቻ ከ2500 በላይ ፍልስጤማውያን በእስራኤል ባለስልጣናት በሚፈጸሙ የቤት ማፍረስ እርምጃዎች፣ በሰፋሪዎች ጥቃትና በተጣሉ የጉዞ ገደቦች ምክንያት ከቀያቸው መፈናቀላቸውን በተለይም በማሳፋር ያታና በሰሜናዊ ዌስት ባንክ በሚገኙ የስደተኞች ካምፖች ውስጥ መጠነ ሰፊ የማፍረስና የማፈናቀል እርምጃዎች መወሰዳቸውን ይፋ አድርገዋል። የታጠቁ እስራኤላውያን ሰፋሪዎች በየቀኑ በፍልስጤማውያን መንደሮች ላይ የሚያደርሱት ጥቃት፣ ንብረት ማውደምና ከብቶች እንዳይሰማሩ መከልከል በርካታ ማህበረሰቦችን ሙሉ በሙሉ ወይም በከፊል ለቀው እንዲሰደዱ ያስገደዳቸው ሲሆን የሰብአዊ መብት ተሟጋች ድርጅቶች እንደሚሉት ይህ ድርጊት ፍልስጤማውያንን ከአካባቢው ሙሉ በሙሉ የማጥፋትና መሬቱን በቋሚነት የመቆጣጠር ስልታዊ እቅድ አካል አድርገው ይገልጹታል። የእስራኤል መንግስት በዌስት ባንክ ውስጥ በሺዎች የሚቆጠሩ አዳዲስ መኖሪያ ቤቶችን ለመገንባትና ህገወጥ የሰፈራ መንገዶችን ህጋዊ ለማድረግ እቅዶችን እያጸደቀ እንደሚገኝ ከአካባቢው የሚወጡ መረጃዎች የሚያሳዩ ሲሆን ይህም ፍልስጤማውያን ወደፊት የራሳቸውን ነጻ አገር ለመመስረት የሚያደርጉትን ተስፋ የሚያጨልም መሆኑ ይነገራል። በዌስት ባንክ ውስጥ የፍተሻ ኬላዎችና የመንገድ ላይ እገዳዎች ቁጥር ወደ 925 ከፍ ማለቱና ይህም በቅርብ ዓመታት ታሪክ ውስጥ ከፍተኛው ቁጥር መሆኑ የተነገረ ሲሆን በተለይም በሴቶች የሚመሩ ቤተሰቦች ለጤና፣ ለትምህርትና ዕለታዊ መተዳደሪያ የሚያደርጉትን ጉዞ እጅግ አደገኛና ከባድ ማድረጉ ተገልጿል። የተባበሩት መንግስታት ኤጀንሲዎች እንደሚሉት በጋዛ በሴቶች የሚመሩ ቤተሰቦች ቁጥራቸው እየጨመረ መምጣቱና በእስራኤል የአየር ድብደባና ውስን እርዳታ ምክንያት የዕለት ተዕለት ችግር እያጋጠማቸው መሆኑን የገለጹ ሲሆን እንደ የተባበሩት መንግስታት መረጃ መሰረት ከአራት ቤተሰቦች መካከል አንዱ በሴት የሚመራ መሆኑን አመላክቷል። በጋዛ ውስጥ በወንዶች ላይ በደረሰው ከፍተኛ ሞትና መፈናቀል ምክንያት በአካባቢው ከሚገኙ ወደ 86290 የሚጠጉ ቤተሰቦች መካከል በአሁኑ ጊዜ በአማካይ ከአራቱ የጋዛ አባወራዎች አንዱ በሴቶች የሚመሩ መሆናቸው የተነገረ ሲሆን ይህም ከጦርነቱ በፊት ከነበረው መጠን እጥፍ ጭማሪ ያሳየ ነው ተብሏል። በዚህ ምክንያት በዌስት ባንክ እየተባባሰ የመጣው የፍልስጤማውያን መፈናቀልና የመሬት መያዝ እርምጃ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ተቃውሞና ስጋት እየቀሰቀሰ እንደሚገኝም ተነግሯል። ሰብአዊ ድርጅቶቹ በሪፖርታቸው የተኩስ አቁም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን፣ ዓለም አቀፍ ሕጎች እንዲከበሩ፣ እንዲሁም ለሴቶችና ልጃገረዶች ልዩ የሰብአዊ ድጋፍ እንዲደረግ ጥሪያቸውን አቀረቡዋል። የተባበሩት መንግስታት የሴቶች ጉዳይ ድርጅት የሰብአዊ እርምጃዎች ክፍል ኃላፊ የሆኑት ሶፊያ ካልቶርፕ ድርጅታቸው ባሎቻቸው ከመውቱባቸው፣ ከጠፉ፣ ከታሰሩ፣ ጉዳት ከደረሰባቸው ወይም ከቀያቸው ከተነፈቀንሉ ሴቶች ጋር መነጋገሩን የገለጹ ሲሆን በዚህም ወቅት እጅግ አስከፊ የሆነ የጋራ የልብ ስብራት መኖሩን እንደተረዱ ጠቁመው ቀጣይነት ያለው የቦምብ ድብደባና የእርዳታ አቅርቦት መስተጓጎል ሴቶች ቤተሰቦቻቸውን በህይወት ለማቆየት ሲሉ እጅግ አስቸጋሪና አድካሚ ውሳኔዎችን እንዲወስኑ ያስገድዳቸው መሆኑን አመላክተዋል። በቅርቡ የተባበሩት መንግስታት ድርጅት የሰብአዊ መብቶች ማስተባበሪያ ቢሮና የሴቶች ተራድኦ ድርጅት በጋራ ባወጡት ሪፖርት መሰረት በጋዛ የተኩስ አቁም ስምምነት ከተደረገ በኋላ በእስራኤል ያየር ድብደባና የምድር ወታደራዊ ዘመቻ 246 ፍልስጤማውያን ሴቶችና ልጃገረዶች መገደላቸውን ይፋ ያደረገ ሲሆን ከ11 ወራት በፊት ግዚያዊ የተኩስ አቁም ስምምነቱ ከተደረገ ወዲህ በጋዛ በአጠቃላይ 1303 ሰዎች መሞታቸውን፣ 4336 ሰዎች መቁሰላቸውን፣ ከእነዚህም መካከል 246ቱ ሴቶችና ልጃገረዶች መሆናቸውን አመላክተዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 7 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል እምነታችን ይህ ነው የተሰኘውን ሳምንታዊ ዝግጅታችንን ወደ እናንተ አድማጮቻችን የምናደርስበት ጊዜ ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርገኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም ሁላችሁንም በድጋሚ እንጋብዛለን።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት፣ አቦ የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4 እና 5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያን ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጻብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጅና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የሚለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርቴ አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኮዋ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተማረች እየተቀደሰችና እየተመራች እስከ ክርስቶስ ዳግም መጽዋዕት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያን መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስም

በዚህ ምክንያት እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሳዊ ስልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደመሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመናን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነት እና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጣቸው። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑት ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆና ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአሥራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞቹን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከእርሱ ሊቃነ ጳጳሳት ሥልጣን ሥር በመሆን ነው። ከእርሱ ሊቃነ ጳጳሳትም ጋር በመሆን በኩላዊት የቤተ ክርስቲያን ጥበቃ ይሳተፋል። ካህናት አገልግሎታቸውን የሚያከናውኑት ከአገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ሥር በመሆን ነው።

ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 8 2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 8 2019 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥናት ማዕከል የፍቅር ስልጣኔን ለመገንባት እንዲረዳ ማበረታታቸው ተገልጿል። ይህንን በተመለከተ ያሰናዳነው ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የዩናይትድ ኪንግደም ካቶሊካውያን የሚያደርጉት ልገሳ ኢንቨስትመንትንና እምነትን ለማጣጣም ይረዳል መባሉ መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራቱ ለጊዮርጊስ ከባልደረቦቼ ዘላለም ኃይሉና በረና በርገኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥናት ማዕከል የፍቅር ስልጣኔን ለመገንባት እንዲረዳ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት መስከረም 8 2019 ዓ.ም በቫቲካን በርሳቸው ስም የተሰየመውን ዓለም አቀፍ የጥናት ማዕከል አባላትን በደስታ ተቀብለው አበረታተዋል። ይህም ከእውነተኛ ሰባዊነትና ከቤተ ክርስቲያኗ ማህበራዊ አስተምሮ ተነሳሽነትን በመውሰድ የፍቅር ስልጣኔን ለመገንባት አስተዋጽኦ እንዲያደርጉ አበረታተዋል። አርብ ዕለት መስከረም 8 2019 ዓ.ም በቫቲካን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በርሳቸው ስም የተሰየመውን የሊዮ 14ኛ ዓለም አቀፍ የጥናት ማዕከል አባላትን አነጋግረዋል። ይህም የዘመናዊውን ዓለም ተግዳሮቶች ለመቋቋም የቤተ ክርስቲያኒቱ ማህበራዊ አስተምሮ ዋጋ እንደገና ለማግኘት ቅዱስ አባታችን ላቀረቡት ጥሪ ምላሽ ለመስጠት የራሳቸውን የአጎስጢኖስ ማህበር ተነሳሽነት እንደሆነም ተናግረዋል። ከመጀመሪያው ጀምሮ ብለዋል ርዕሰ ሊቃነ ጳጳሳቱ ሐሳባቸውን ለማጽናት በማሰብ ከመጀመሪያው ጀምሮ ማዕከሉ ከዩኒቨርሲቲዎች፣ ከአካዳሚክ ተቋማት፣ ከህዝብ አካላት፣ ከሲቪል ማህበረሰብ ድርጅቶች፣ ከቤተ ክርስቲያን ቡድኖችና ከኔትወርኮች ጋር ሰፊ ውይይት ለማድረግ ያለውን ቁርጠኝነት አደንቃለሁ። በአገር አቀፍ ሆነ በዓለም አቀፍ ደረጃ የትብብር ግንኙነቶችንና ልውውጦችን ለማሳደግ የሚያደርገውን አስተዋጽኦ አደንቃለሁ ብለዋል። የዚህ አካሄድ ምስጢር ከተለያዩ ሰዎች ጋር ለመገናኘት በሩን ሳይዘጉ አብሮ መጓዝ ነው። ሁልጊዜ አብሮ መጓዝ ያስፈልጋል ብለዋል። የጥናት ማዕከሉ አባላት ከእውነተኛው የሰብአዊ እሴቶች መነሳትን እንዲወስዱ አበረታተዋል። ይህም ለፈጣሪ ክፍት በመሆን የወንድማማችነትን ግንኙነት ለመገንባት ይረዳል። ጦርነት አይደለም፣ ነገር ግን የሰላምና የፍትሐዊ ሚዛን ሽመና ስልጣኔን የሚፈጥር ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የቤተ ክርስቲያኗ ማኅበራዊ አስተምሮ ያበረከቱትን አስተዋጽኦ በማስታወስ ታዋቂ የሆነውን መሠረታዊ የሆነ ሐሳብ በአጽንኦት ጠቅሰዋል። ክርስቲያን ተራ ሰዎች በዘመናቸው ካሉ ተግዳሮቶች ጋር ሳይታገሉ የክርስቲያን ራእይን እንደገና መተርጎም የማይታሰብ ይሆናል። በተመሳሳይ ጊዜ ለእነዚህ ተግዳሮቶች የሚሰጠው ምላሽ በእምነትና በቤተ ክርስቲያን አስተምሮ፣ በተራ ዜጎችና በባለሙያዎች፣ በሰዎችና በተቋማት መካከል ቀጣይነት ያለው መስተጋብር ይጠይቃል። ይህም የጥናት ማዕከሉ እንዲያድግ የጠየቃቸው ግንኙነቶች መሆናቸውን ቅዱስነታቸው አስታውሰዋል። ቅዱስ አባታችን የተስፋ ተልዕኳችን ለሕዝብና ለፖለቲካ ሕይወት እንደ የጋራ ጥቅም አገልግሎት፣ ለማኅበረሰቡ ኃላፊነትና በአንድነት በፍትሕና በሰላም ላይ የተመሠረተ ግንኙነት መገንባት የሚለውን ማስተዋወቅ ነው። በዚህ ረገድ የማዕከሉ ከአጎስጢናውያን ማኅበር ግንኙነቶች ለአሁኑ ዓለም አቀፍ ገጽታ ብዙ የሚያቀርቡት ነገር አለ። ፍቅርን እንደ የግል የኢኮኖሚና የፖለቲካ ሕይወት ዕድሳት መርህ አድርጎ መረዳትን ያበረታታል ብለዋል። የቅዱስ አጎስጢኖስን አስተሳሰብ በማንጸባረቅ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ ብለዋል። ታሪክን የምንመለከተው በተሰቀለውና በተነሳው ጌታ ብርሃን ነው። የአሁኑን ጊዜ እንደ ዝግ ዕጣ ፈንታ አንተረጉመውም፣ ነገር ግን ለግልና ለጋራ ለውጥ ክፍት የሆነ መስክ ነው ብለዋል። ንግግራቸውን የደመደሙት በእግዚአብሔር አዳዲስ ነገሮች ላይ ባለሙያዎች ሁኑ፣ በፍጥነት እና በብቃት ይዋቡ፣ ነገር ግን በጸጥታ የሚያመጣቸውን አሮጌውን ዓለም ከሞተባቸው ጫፎች ነፃ የሚያወጣና ወደ ከተማ ብርሃን የምንሄድባቸው የመክፈቻ መንገዶች ማሳየት ይገባል ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 8 2019 ዓ.ም ዕለታዊ ስርጭታችንን ነው። የዩናይትድ ኪንግደም ካቶሊካውያን የሚያደርጉት ልገሳ ኢንቨስትመንትንና እምነትን ለማጣጣም ይረዳል መባሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዩናይትድ ኪንግደም ውስጥ ስላለው የካቶሊካውያንን ለጋስነት በሚያሳየው አዲስ የወጣው ሪፖርት የካቶሊካውያንን የሀብት መጠንና ለበጎ አድራጎት የሚያደርጉትን አስተዋጽኦ ጎላ አድርጎ ያሳየ ሲሆን ሪፖርቱ በለጋሾች፣ በበጎ አድራጎት ድርጅቶች፣ በሀገረ ስብከቶችና በፋይናንስ ባለሙያዎች መካከል የበለጠ ትብብር እንዲኖር ጥሪ ማቅረቡም ተነግሯል። በዩናይትድ ኪንግደም የሚገኙ ካቶሊካውያን በግምት 1.2 ትሪሊዮን ፓውንድ የሚገመት ንብረት እንዳላቸው አዲሱ ሪፖርት ያሳየ ሲሆን የካቶሊኮችን ለጋስነት ሀብታቸውን የሚያስተላልፉበትና ለኢንቨስትመንት የሚያውሉበትን መንገድ የመረመረው ይህ ሪፖርት እንዳመላከተው በየዓመቱ ወደ 3 ቢሊዮን ፓውንድ የሚጠጋ ሀብት ለበጎ አድራጎት ድርጅቶች እንደሚሰጡም ይፋ ተደርጓል። ካቶሊክስ ኢን ፈንድሬዚንግ የተሰኘው ተቋም ጥናት እንደሚያሳየው በዓመት የሚሰጠው ወደ 500 ሚሊዮን ፓውንድ የሚጠጋ የገንዘብ ድጋፍ የካቶሊክ ትምህርት ቤቶች፣ ቁምስናዎችና የካቶሊክ የበጎ አድራጎት ድርጅቶችን ጨምሮ ለተለያዩ የካቶሊክ ተቋማትና አገልግሎቶች እንደሚውል ግምቱን አስቀምጧል። የድርጅቱ የአደራ ቦርድ አባላት ረቡዕ ዕለት ከጠቅላላ የትምህርተ ክርስቶስ አስተምሮ መርሃ ግብር በኋላ ይህንን የካቶሊክ ልገሳ ሪፖርት ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰጡበት ወቅት የጥናቱ ውጤቶች ስለ ሀብት አስተዳደርና ስለ ምጽዋት የሚሰጠው የቤተ ክርስቲያኗ የረጅም ጊዜ አስተምህሮ ካቶሊካውያን ገንዘባቸውን በሚመለከት በሚወስዷቸው ውሳኔዎች ውስጥ በይበልጥ እንዲንጸባረቅና እንዲሰርጽ ማገዙን አመላክተዋል። የተቋሙ ሊቀመንበር የሆኑት ጆን ግሪንግ ሪፖርቱን ማዘጋጀት የተጀመረው የካቶሊክ የበጎ አድራጎት ድርጅቶች በፈቃደኝነት የሚያገኙትን ገቢ በአንድ ላይ ቢታይ ምን ይፈጠር ነበር በሚለው በአንጻራዊነት ቀላል በሚመስል ጥያቄ መጀመሩን አስታውሰው፣ ይሁን እንጂ ጥናቱ እየገፋ ሲሄድ የጥያቄ ወሰን እየሰፋ መሄዱን ጠቁመው፣ ጉዳዩ ለበጎ አድራጎት ስራዎች ገንዘብ የምንሰጥበት መንገድ ብቻ ሳይሆን እንዴት ኢንቨስት እንደምናደርግ፣ ኢንቨስትመንቶቻችንን ከእምነታችን ጋር እንዴት እንደሚጣጣሙና እነዚህን ለበጎ አድራጎት ወይም ለቀጣዩ ትውልድ እንዴት እንደምናስተላልፍ የሚመለከትም ጭምር እንደሆነም አስረድተዋል። ሊቀመንበሩ አክለውም ሪፖርቱ በመጨረሻም የሚያተኩረው በዚህ ሀገር ውስጥ ለሚገኘው የካቶሊክ ማህበረሰብ እግዚአብሔር በሰጠው ሀብትና ይህንን ሀብት ከእምነታችን ጋር በሚስማማ መልኩ የምንጠቀምበትን መንገድ ያመላክታል ብለዋል። በጥናቱ ውስጥ ከተነሱት ጉዳዮች ውስጥ አንዱ በርካታ ካቶሊካውያን በበጎ አድራጎት ልገሳና በኢንቨስትመንት ውሳኔዎች መካከል የሚያሳዩት ልዩነት መሆኑ የተገለጸ ሲሆን፣ ግሪን ይህንን አስመልክተው እንደተናገሩት በሃይማኖታዊ ትምህርት በደንብ የታነጹ ካቶሊኮች እንኳ ሳይቀሩ ስለ ኢንቨስትመንት ሲያስቡ በዋናነት በገንዘብ ነክ ትርፍ ላይ ሊያተኩሩ እንደሚችሉ፣ በጎ አድራጎት ነክ ውሳኔዎቻቸው ግን ብዙውን ጊዜ የሚመነጩት ከግል ተመክሮና ከስሜታዊ ትስስር እንደሆነም አመላክተዋል። በሃይማኖታቸው በደንብ የታነጹ ካቶሊካውያን እንኳ አብዛኛውን ጊዜ ውሳኔ ላይ የሚደርሱት ምን አይነት ትርፍ ያስገኝልኛል የሚለውን ጥያቄ እንደሚጠይቁ፣ እንዲሁም ለበጎ አድራጎት የሚያደርጉትን ድጋፍ ሲያስቡ ሐሳባቸው ከጥንቅላታቸው ወደ ልባቸው እንደሚሸጋገርም ገልጸዋል። ከዚህም በተጨማሪ ሪፖርቱ አሁን ካሉት በአካባቢያዊ የማኅበራዊ እና የአስተዳደራዊ ጉዳዮች ተጨማሪ ከእምነት ጋር የሚጣጣም ኢንቨስትመንት ላይ የበለጠ ግንዛቤ እንዲኖር ያሳስባል ተብሏል። አቶ ግሪን የጳጳሳዊ ማኅበራዊ ሳይንስ አካዳሚ ሰነድ በሆነው ሜንሱራም ቦናምን በማስታወስ ኃላፊነት በተሞላበት ኢንቨስትመንት ላይ የካቶሊክ ቤተ ክርስቲያን የምታደርገውን አስተንትኖ እንደ ምሳሌ የጠቀሱ ሲሆን፣ ተግዳሮቱ እንዲህ አይነቱ ትምህርት የኢንቨስትመንት ውሳኔዎች ለሚያደርጉ ካቶሊካውያን መድረሱን ማረጋገጥ መቻል ነው ብለዋል። ከድርጅቱ ባለደራዎች አንዷ የሆኑት ሱዛን ዊለር በበኩላቸው የኢንቨስትመንት አስተዳዳሪዎችም የሚጫወቱት ሚና እንዳላቸው ገልጸው፣ የኢንቨስትመንት ውሳኔዎች የሚያደርጉ ሰዎች ብዙውን ጊዜ በሙያዊ አማካሪዎች ላይ እንደሚተማመኑ፣ ነገር ግን የእነሱ እምነት ከለጋሹ እምነት ጋር እንደማይጣጣም አስረድተው፣ የእምነታቸው ተከታይ የሆነ የኢንቨስትመንት ሥራ አስኪያጅ ካላቸው አሰራሩ የበለጠ ስኬታማ እንደሚሆንም አመላክተዋል። በጥናቱ የተገለጸው የካቶሊካውያን የልገሳ መጠን ከፍተኛ እንደሆነ የተገለጸ ሲሆን በብሪታንያ የሚገኙ ካቶሊካውያን በየዓመቱ ከሚለግሱት ግምታዊ 3 ቢሊዮን ፓውንድ ውስጥ ወደ 500 ሚሊዮን ፓውንድ የሚጠጋው ለካቶሊክ ቤተ ክርስቲያን ዓላማዎች እንደሚውል ተነግሯል። ከድርጅቱ የአደራ ቦርድ አባላት መካከል አንዱ የሆኑት ማት ፓርክስ ይህንን ልዩነቶች የካቶሊክ ድርጅቶች ከለጋሾች ጋር ያላቸውን ግንኙነት ለማጠናከር የሚያስችል እድል መኖሩን እንደሚያመለክት ጠቁመው፣ በዩናይትድ ኪንግደም ውስጥ ላለው የካቶሊክ ማህበረሰብ የሚገኝ 3 ቢሊዮን ፓውንድ ቢኖርም ከዚህ ውስጥ ግማሽ ቢሊዮን ፓውንድ ብቻ ለቤተ ክርስቲያን፣ ለካቶሊክ የበጎ አድራጎት ድርጅቶችና ለካቶሊክ የትምህርት ተቋማት እንደሚውል አስታውሰው፣ በእርግጥ ይህንን ማሳደግ እንደምንችል እርግጠኛ ነኝ ብለዋል። ነገር ግን ሪፖርቱ ኃላፊነቱን በለጋሾች ላይ ብቻ እንደማይጥል ያመላከቱት ማት የካቶሊክ የበጎ አድራጎት ድርጅቶችና የቤተ ክርስቲያኒቱ አመራሮችም ጭምር አብረው ምን ያህል ውጤታማ በሆነ መንገድ እንደሚሰሩ እንዲሁም ለገቢ ማሰባሰብ ሥራ ያላቸውን አቀራረብ መገምገም ያስፈልጋል ብለዋል። ከገንዘብ ማሰባሰቡ ይልቅ በጋራ በመሆን ከዚህ የተሻለ ነገር ልንሰራ እንችላለን ያሉት ማት የጥናቱ ውጤቶች ለጋሾች፣ ለኢንቨስትመንት ባለሙያዎች፣ ለእምነት ድርጅቶችና ተቋማት ለበጎ አድራጎት ድርጅቶች እንዲሁም ለቤተ ክርስቲያን አመራሮች ትልቅ ጠቀሜታ እንዳላቸውም ገልጸዋል። የአስተዳደር ቦርድ አባላቱ የካቶሊካውያን ለጋስነት በአንድ ግለሰብ የሚሰጠው መዋጮ መጠን ብቻ ሊለካ እንደማይችል በአጽንኦት የገለጹ ሲሆን ማት ማርክስ ይህንን አስመልክቶ እንደተገለጹት 10,000 ፓውንድ በመለገስ ተጨማሪ መስጠት ባለመቻሉ ይቅርታ ስለጠየቀ አንድ ለጋሽ እንዲሁም ደግሞ 10 ፓውንድ በመለገስ ተመሳሳይ ስሜት የገለጸ አንድ የአጥቢያ ቤተ ክርስቲያን አባል ሁኔታ በማስታወስ እነዚህ ክስተቶች በእርሳቸው ዘላቂ ላይ ስሜት ያሳደሩ አጋጣሚዎች መሆናቸውን የገለጹ ሲሆን የልገሳ መጠኑ ምንም ይሁን ምን ሰዎች ብዙውን ጊዜ ተጨማሪ ነገር ማድረግ ብችል ኖሮ የሚል ስሜት ይሰማቸዋል ብለዋል። የተመክሮ በካቶሊክ ቤተ ክርስቲያን የገቢ ማሰባሰብ ስራዎች ወቅት ጥቅም ላይ የሚውል አገላለጽ ወይም ቋንቋ ዙሪያ ጥያቄዎችን እንዳስነሳ ማክለው በመግለጽ ትኩረታቸው ከፍተኛ መጠን ላይ ብቻ መሆን እንደማይገባ ከዚህ ይልቅ ሰፊውን ህዝብ ማሳተፍ እንደሚገባም አሳስበዋል። ተመሳሳይ መርህ በወርስ መልክ ለሚደረጉ ስጦታዎች ላይም እንደሚሰራ የጠቀሙት ፓርክስ በኑዛዜ የሚደረግ ስጦታ ከፍተኛ ሀብት ላለው ሰው የንብረት አስተዳደር እቅድ አካል ሊሆን እንደሚችል ሆኖም አጠቃላይ ቤተክርስቲያንን የአጥቢያ ቤተክርስቲያንን ወይም የካቶሊክ የበጎ አድራጎት ድርጅት በኑዛዜ በማስተዋወስ ጥሪውን ግን መጠነኛ ሀብት ላላቸውም ጭምር እንደሚቀርብ እንደሆነም አስረድተዋል። ካቶሊክስ ኢን ፈንድሬዚንግ ለተባለው ተቋም ይህ ሪፖርት የበጎ አድራጎት ልገሳን ሁኔታ የሚያሳይ ምስል ብቻ ሳይሆን ለቀጣይ ስራዎች እንደመነሻ ሆኖ የሚያገለግል መሆኑን የገለጹት ግሪን በበኩላቸው ተቋሙ መልካም አደራ ጠባቂ የተሰኘው ተከታታይ የበይነ መረብ ውይይቶችን ማዘጋጀቱን ጠቅሰው እነዚህ ውይይቶች በሃይማኖታዊ እምነታቸው መሰረት ስለ ኢንቨስትመንት ልገሳና የንብረት ውርስ ዝግጅት ውሳኔዎችን እያጤኑ ላሉ ካቶሊኮች የታለሙ መሆናቸውን የገለጹ ሲሆን የተነሳሽነት የካቶሊክ ቤተክርስቲያንን ማህበራዊ ትምህርት በተለይም ሬኑም ሮቫሩም የተሰኘው ሐዋርያዊ መልእክትና ከሀብት ጋር የተያያዙ ኃላፊነቶችን በተመለከተው ያለውን አስተምሮ መሰረት ያደረገ ይሆናልም ተብሏል። በተለይም ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ሬሩም ኖቫሩም በሚል ስያሜ ባስተላለፉት ሐዋርያዊ መልእክት ውስጥ የሚገኘውን አንቀጽ 44ን እንዲሁም የቅዱስ ቶማስ አኳይነስን አስተምሮ በመጥቀስ በሕይወቴ ፍጻሜ ላይ ያለኝን ሀብት ምን እንዳደረግኩበት ለእግዚአብሔር መልስ መስጠት ይኖርብኛል ብለዋል። በእነዚህ የበይነ መረብ ውይይቶች አማካኝነት ይህንን አስተምሮ በዚህ ሀገር ውስጥ ለሚገኘው ቤተ ክርስቲያን በማድረስ ሁላችንም በሕይወታችን ፍጻሜ በእግዚአብሔር ፊት ስንቆም አንተ መልካምና ታማኝ አገልጋይ እንደሚለን ተስፋ እናደርጋለን ብለዋል። የቦርድ አባላቱ በብሪታንያ በተደረገው ጥናት የተነሱት ጥያቄዎች ከዩናይትድ ኪንግደም ውጪም ጠቀሜታ እንዳላቸው ያላቸውን እምነት የገለጹ ሲሆን ከዚህም ባሻገር ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተደረገውን ግንኙነት ያልተጠበቀ የማበረታቻ ጊዜ እንደነበርም ተስማምተዋል። ግሪን ይህንን አስመልክቶ እንደገለጹት የቦርድ አባላቱ ሪፖርቱን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሲያቀርቡና ውጤቶቹን ሲያስረዱ ብፁዕነታቸው በጥሞና ያዳምጡ እንደነበር ጠቁመው የካቶሊክ ቤተ ክርስቲያንን የሀብትና የልግስና አስተምሮ በካቶሊክ ማኅበረሰብ ሕይወት ውስጥ በይበልጥ ተግባራዊ ማድረግን በተመለከተ ያለውን ተግዳሮት ለርዕሰ ሊቃነ ጳጳሳት ሊዮ ሲያቀርቡ እነዚህ ነገሮች ጊዜ ይወስዳሉ በማለት ያሳዩትን ልዩ የሆነ ፈገግታ አስታውሰዋል። በገንዘብ ማሰባሰብ ስራው ላይ ለተሰማሩ ካቶሊካውያን ይህ ሪፖርት የመጨረሻ ድምዳሜ ከመሆን ይልቅ ካቶሊኮች እንዴት እንደሚለግሱ ብቻ ሳይሆን እንዴት ኢንቨስት እንደሚያደርጉ፣ ለወደፊቱ እንዴት እንደሚያቀዱና በአደራ የተሰጧቸው ሀብቶች እንዴት እንደሚረዱ እንደገና እንዲያጤኑ የተደረገ ግብዣ መሆኑን በመግለጽ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 8 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አቅራቢና አዘጋጅ በራና በርግኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
2: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
3: በሰባዊ ውስንነቶች ውስጥ ያለ ተልእኮ። ቤተ ክርስቲያን ራስዋ ሊኦከ ደቀ መዛሙር ናት። የተገለጠውን ቃል በመተርጎምና እነተን በመረዳት ረገደ እድገት ያስፈልጋታል። የቤተ ክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ስራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማህበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተ ክርስቲያን ለማስተማር ተልእኮዋ ጠቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለምረዱ ማህበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተ ክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይተነተናሉ። በፍልስፍና በነገረ መለኮትና በሐዋርያዊ ሥራ ውስጥ የምንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላችሁም የእግዚአብሔርን ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና ሁሉም የሚጠበቀውና ለሚታየው ነገር ምንም መንገድ የማይከፍቱ ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህን የማይፈለግና አደናጋሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዙሃነት የወንጌልን የማልቅ ሀብት የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬ ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጥ እውነቶችን አጉልቶ የሚያስታውቅ ቋንቋ የመገለጫ መንገዶችን ያለመታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው፣ እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናንን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለእነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ እውነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸው አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ እነርሱ ክርስቲያናዊ ያልሆነ የተሳሳተ ባዕድ አምልኮ ወይም ሰብአዊ ግምት እንሰጠዋለን። በዚህ አይነት ይዘቱን ለማስተላለፍ ፈንታ ቅርጹ ላይ እናተኩራለን። ይህ ትልቁ አደጋ ነው። እውነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የእነዚህ የአገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉሙ የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በሚታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሠረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሠረተ ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስፋፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በየጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኩዊናንስ እንዳመለከተው ክርስቶስና ሐዋርያት ለሕዝበ እግዚአብሔር የሰጧቸው መምሪያዎች በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውጎስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች ምእመናን ኑሮ ላይ ሸክም እንዳልሆነ እና እግዚአብሔር በምረቱ ነጻ እንድንሆን ፍቃዱ ሆኖ ሳለ ሃይማኖታችንን የባርነት አይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ተሐድሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርባታል። በተጨማሪም በእምነት ወንድሞቻቸውና እህቶቻቸው ከሆኑት ጋር ወይም ወደ እግዚአብሔር በሚያደርገው የግልጽነት ጉዞ ላይ አብሮ የሚጓዙ መንፈሳዊ እረኞችና ምእመናን በአንድ ስራ በማመከኘትና ኃላፊነት ከመውሰድ ሁኔታ በአላዋቂነት፣ በስህተት፣ በግዴታ፣ በፍርሃት፣ በልማድ በገደብ የለሽ ግንኙነት እና በሌሎች ስነ ልቦናዊ ወይም ማህበራዊ ምክንያቶች ሊቀንስ ወይም ሊጠፋ ይችላል የምለውን ትምህርተ ክርስቶስ ሁልጊዜ ማስታወስ ይገባል። ስለዚህ ከወንጌል አስተሳሰብ ሳይዛነፉ በየደረጃው ከመፈጸመው የግል እድገት ጋር በምህረትና በትግስት አብሮ መጓዝ ያስፈልጋቸዋል። የማናዘዣ ስፍራ የማስቀያ ክፍል ሳይሆን የምንችለውን ሁሉ እንድናደርግ ከመገፋፉን የጌታ ምህረት ጋር መገናኘት ስለመሆኑ ለካህናት ማሳሰብ ይፈልጋሉ። በትላልቅ የሰው ልጅ ድክመቶች መካከል የሚደረግ ትንሽ እርምጃ በቀን ውስጥ ትላልቅ ችግሮችን ሳይጋፈጥ ከመያልፍ ህይወት የበለጠ እግዚአብሔርን ያስተስተዋል። ማንኛውም ሰው ከራሱ ስህተቶችና ድክመቶች ባሻገር በእያንዳንዱ ሰው ውስጥ በስውር በሚሰራው አጽናኝና ማራኪ በሆነው የእግዚአብሔር አዳኝ ፍቅር ሊዳስስ ይገባዋል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን ዕውቀት፣ ደግነትና ብርሃን አይተውም። የወንጌልን እውነት በተወሰነ አገባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳን ጫማዎቹ በመንገድ ላይ ቢጨቀዩም ሁልጊዜ መልካም ነገር ያደርጋል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግል ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 40 እስከ 45 የተወሰደ ነው።
2: የወጣቱ ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
0: አድማጮቻችን፣ የዛሬው የአርብ የመስከረም 8 2019 ዓ.ም ተብረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥናት ማዕከል የፍቅር ስልጣኔን ለመገንባት እንዲረዳ ማበረታታቸው ተገልጿል። ይህንን በተመለከተ ያሰናዳነው ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። የዩናይትድ ኪንግደም ካቶሊካውያን የሚያደርጉት ልገሳ ኢንቨስትመንትንና እምነትን ለማጣጣም ይረዳል መባሉ መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ ዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራቱ ለጊዮርጊስ ከባልደረቦቼ ዘላለም ኃይሉና በረና በርገኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጥናት ማዕከል የፍቅር ስልጣኔን ለመገንባት እንዲረዳ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት መስከረም 8 2019 ዓ.ም ተብረት በቫቲካን በርሳቸው ስም የተሰየመውን ዓለም አቀፍ የጥናት ማዕከል አባላትን በደስታ ተቀብለው አበረታተዋል። ይህም ከእውነተኛ ሰባዊነትና ከቤተ ክርስቲያናዋ ማህበራዊ አስተምሮ ተነሳሽነትን በመውሰድ የፍቅር ስልጣኔን ለመገንባት አስተዋጽኦ እንዲያደርጉ አበረታተዋል። አርብ ዕለት መስከረም 8 2019 ዓ.ም በቫቲካን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በርሳቸው ስም የተሰየመውን የሊዮ 14ኛ ዓለም አቀፍ የጥናት ማዕከል አባላትን አነጋግረዋል። ይህም የዘመናዊውን ዓለም ተግዳሮቶች ለመቋቋም የቤተ ክርስቲያኒቱ ማህበራዊ አስተምሮ ዋጋ እንደገና ለማግኘት ቅዱስ አባታችን ላቀረቡት ጥሪ ምላሽ ለመስጠት የራሳቸውን የአጎስጢኖስ ማህበር ተነሳሽነት እንደሆነም ተናግረዋል። ከመጀመሪያው ጀምሮ ብለዋል ርዕሰ ሊቃነ ጳጳሳቱ ሐሳባቸውን ለማጽናት በማሰብ ከመጀመሪያው ጀምሮ ማዕከሉ ከዩኒቨርሲቲዎች፣ ከአካዳሚክ ተቋማት፣ ከህዝብ አካላት፣ ከሲቪል ማህበረሰብ ድርጅቶች፣ ከቤተ ክርስቲያን ቡድኖችና ከኔትወርኮች ጋር ሰፊ ውይይት ለማድረግ ያለውን ቁርጠኝነት አደንቃለሁ። በአገር አቀፍ ሆነ በዓለም አቀፍ ደረጃ የትብብር ግንኙነቶችንና ልውውጦችን ለማሳደግ የሚያደርገውን አስተዋጽኦ አደንቃለሁ ብለዋል። የዚህ አካሄድ ሚስጢር ከተለያዩ ሰዎች ጋር ለመገናኘት በሩን ሳይዘጉ አብሮ መጓዝ ነው። ሁልጊዜ አብሮ መጓዝ ያስፈልጋል ብለዋል። የጥናት ማዕከሉ አባላት ከእውነተኛው የሰብአዊ እሴቶች መነሳትን እንዲወስዱ አበረታተዋል። ይህም ለፈጣሪ ክፍት በመሆን የወንድማማችነትን ግንኙነት ለመገንባት ይረዳል። ጦርነት አይደለም፣ ነገር ግን የሰላምና የፍትሐዊ ሚዛን ሽመና ስልጣኔን የሚፈጥር ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ የቤተ ክርስቲያኗ ማኅበራዊ አስተምሮ ያበረከቱትን አስተዋጽኦ በማስታወስ ታዋቂ የሆነውን መሠረታዊ የሆነ ሐሳብ በአጽንኦት ጠቅሰዋል። ክርስቲያን ተራ ሰዎች በዘመናቸው ካሉ ተግዳሮቶች ጋር ሳይታገሉ የክርስቲያን ራእይን እንደገና መተርጎም የማይታሰብ ይሆናል። በተመሳሳይ ጊዜ ለእነዚህ ተግዳሮቶች የሚሰጠው ምላሽ በእምነትና በቤተ ክርስቲያን አስተምሮ፣ በተራ ዜጎችና በባለሙያዎች፣ በሰዎችና በተቋማት መካከል ቀጣይነት ያለው መስተጋብር ይጠይቃል። ይህም የጥናት ማዕከሉ እንዲያድግ የጠየቃቸው ግንኙነቶች መሆናቸውን ቅዱስነታቸው አስታውሰዋል። ቅዱስ አባታችን የተስፋ ተልዕኳችን ለሕዝብና ለፖለቲካ ሕይወት እንደ የጋራ ጥቅም አገልግሎት፣ ለማኅበረሰቡ ኃላፊነትና በአንድነት በፍትሕና በሰላም ላይ የተመሠረተ ግንኙነት መገንባት የሚለውን ማስተዋወቅ ነው። በዚህ ረገድ የማዕከሉ ከአጎስጢናውያን ማኅበር ግንኙነቶች ለአሁኑ ዓለም አቀፍ ገጽታ ብዙ የሚያቀርቡት ነገር አለ። ፍቅርን እንደ የግል የኢኮኖሚና የፖለቲካ ሕይወት ዕድሳት መርህ አድርጎ መረዳትን ያበረታታል ብለዋል። የቅዱስ አጎስጢኖስን አስተሳሰብ

0: በማንጸባረቅ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዲህ ብለዋል። ታሪክን የምንመለከተው በተሰቀለውና በተነሳው ጌታ ብርሃን ነው። የአሁኑን ጊዜ እንደ ዝግ ዕጣ ፈንታ አንተረጎመውም፣ ነገር ግን ለግልና ለጋራ ለውጥ ክፍት የሆነ መስክ ነው ብለዋል። ንግግራቸውን የደመደሙት በእግዚአብሔር አዳዲስ ነገሮች ላይ ባለሙያዎች ሆኑ በፍጥነት እና በብቃት ይዋቡ፣ ነገር ግን በጸጥታ የሚያመጣቸውን አሮጌውን ዓለም ከሞተባቸው ጫፎች ነፃ የሚያወጣና ወደ ከተማ ብርሃን የምንሄድባቸው የመክፈቻ መንገዶች ማሳየት ይገባል ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 8 2019 ዓ.ም ዕለታዊ ስርጭታችንን ነው። የዩናይትድ ኪንግደም ካቶሊካውያን የሚያደርጉት ልገሳ ኢንቨስትመንትንና እምነትን ለማጣጣም ይረዳል መባሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዩናይትድ ኪንግደም ውስጥ ስላለው የካቶሊካውያንን ለጋስነት በሚያሳየው አዲስ የወጣው ሪፖርት የካቶሊካውያንን የሀብት መጠንና ለበጎ አድራጎት የሚያደርጉትን አስተዋጽኦ ጎላ አድርጎ ያሳየ ሲሆን፣ ሪፖርቱ በለጋሾች፣ በበጎ አድራጎት ድርጅቶች፣ በሀገረ ስብከቶችና በፋይናንስ ባለሙያዎች መካከል የበለጠ ትብብር እንዲኖር ጥሪ ማቅረቡም ተነግሯል። በዩናይትድ ኪንግደም የሚገኙ ካቶሊካውያን በግምት 1.2 ትሪሊዮን ፓውንድ የሚገመት ንብረት እንዳላቸው አዲሱ ሪፖርት ያሳየ ሲሆን የካቶሊኮችን ለጋስነት ሀብታቸውን የሚያስተላልፉበትና ለኢንቨስትመንት የሚያውሉበትን መንገድ የመረመረው ይህ ሪፖርት እንዳመላከተው በየዓመቱ ወደ 3 ቢሊዮን ፓውንድ የሚጠጋ ሀብት ለበጎ አድራጎት ድርጅቶች እንደሚሰጡም ይፋ ተደርጓል። ካቶሊክስ ኢን ፈንድሬዚንግ የተሰኘው ተቋም ጥናት እንደሚያሳየው በዓመት የሚሰጠው ወደ 500 ሚሊዮን ፓውንድ የሚጠጋ የገንዘብ ድጋፍ የካቶሊክ ትምህርት ቤቶች፣ ቁምስናዎችና የካቶሊክ የበጎ አድራጎት ድርጅቶችን ጨምሮ ለተለያዩ የካቶሊክ ተቋማትና አገልግሎቶች እንደሚውል ግምቱን አስቀምጧል። የድርጅቱ የአደራ ቦርድ አባላት ረቡዕ ዕለት ከጠቅላላ የትምህርተ ክርስቶስ አስተምህሮ መርሃ ግብር በኋላ ይህንን የካቶሊክ ልገሳ ሪፖርት ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰጡበት ወቅት የጥናቱ ውጤቶች ስለ ሀብት አስተዳደርና ስለ ምጽዋት የሚሰጠው የቤተ ክርስቲያኗ የረጅም ጊዜ አስተምህሮ ካቶሊካውያን ገንዘባቸውን በሚመለከት በሚወስዷቸው ውሳኔዎች ውስጥ በይበልጥ እንዲንጸባረቅና እንዲሰርጽ ማገዙን አመላክተዋል። የተቋሙ ሊቀመንበር የሆኑት ጆን ግሪንግ ሪፖርቱን ማዘጋጀት የተጀመረው የካቶሊክ የበጎ አድራጎት ድርጅቶች በፈቃደኝነት የሚያገኙትን ገቢ በአንድ ላይ ቢታይ ምን ይፈጠር ነበር በሚለው በአንጻራዊነት ቀላል በሚመስል ጥያቄ መጀመሩን አስታውሰው፣ ይሁን እንጂ ጥናቱ እየገፋ ሲሄድ የጥያቄ ወሰን እየሰፋ መሄዱን ጠቁመው ጉዳዩ ለበጎ አድራጎት ስራዎች ገንዘብ የምንሰጥበት መንገድ ብቻ ሳይሆን እንዴት ኢንቨስት እንደምናደርግ፣ ኢንቨስትመንቶቻችንን ከእምነታችን ጋር እንዴት እንደሚጣጣሙና እነዚህን ለበጎ አድራጎት ወይም ለቀጣዩ ትውልድ እንዴት እንደምናስተላልፍ የሚመለከትም ጭምር እንደሆነም አስረድተዋል። ሊቀመንበሩ አክለውም ሪፖርቱ በመጨረሻም የሚያተኩረው በዚህ ሀገር ውስጥ ለሚገኘው የካቶሊክ ማህበረሰብ እግዚአብሔር በሰጠው ሀብትና ይህንን ሀብት ከእምነታችን ጋር በሚስማማ መልኩ የምንጠቀምበትን መንገድ ያመላክታል ብለዋል። በጥናቱ ውስጥ ከተነሱት ጉዳዮች ውስጥ አንዱ በርካታ ካቶሊካውያን በበጎ አድራጎት ልገሳና በኢንቨስትመንት ውሳኔዎች መካከል የሚያሳዩት ልዩነት መሆኑ የተገለጸ ሲሆን፣ ግሪን ይህንን አስመልክተው እንደተናገሩት በሃይማኖታዊ ትምህርት በደንብ የታነጹ ካቶሊኮች እንኳ ሳይቀሩ ስለ ኢንቨስትመንት ሲያስቡ በዋናነት በገንዘብ ነክ ትርፍ ላይ ሊያተኩሩ እንደሚችሉ፣ በጎ አድራጎት ነክ ውሳኔዎቻቸው ግን ብዙውን ጊዜ የሚመነጩት ከግል ተመክሮና ከስሜታዊ ትስስር እንደሆነም አመላክተዋል። በሃይማኖታቻቸው በደንብ የታነጹ ካቶሊካውያን እንኳ አብዛኛውን ጊዜ ውሳኔ ላይ የሚደርሱት ምን አይነት ትርፍ ያስገኝልኛል የሚለውን ጥያቄ እንደሚጠይቁ፣ እንዲሁም ለበጎ አድራጎት የሚያደርጉትን ድጋፍ ሲያስቡ ሐሳባቸው ከጥንቅላታቸው ወደ ልባቸው እንደሚሸጋገርም ገልጸዋል። ከዚህም በተጨማሪ ሪፖርቱ አሁን ካሉት በአካባቢያዊ የማኅበራዊ እና የአስተዳደራዊ ጉዳዮች ተጨማሪም ከእምነት ጋር የሚጣጣም ኢንቨስትመንት ላይ የበለጠ ግንዛቤ እንዲኖር ያሳስባል ተብሏል። አቶ ግሪን የጳጳሳዊ ማኅበራዊ ሳይንስ አካዳሚ ሰነድ በሆነው ሜንሱራም ቦናምን በማስታወስ ኃላፊነት በተሞላበት ኢንቨስትመንት ላይ የካቶሊክ ቤተ ክርስቲያን የምታደርገውን አስተንትኖ እንደ ምሳሌ የጠቀሱ ሲሆን፣ ተግዳሮቱ እንዲህ አይነቱ ትምህርት የኢንቨስትመንት ውሳኔዎች ለሚያደርጉ ካቶሊካውያን መድረሱን ማረጋገጥ መቻል ነው ብለዋል። ከድርጅቱ ባለደራዎች አንዷ የሆኑት ሱዛን ዊለር በበኩላቸው የኢንቨስትመንት አስተዳዳሪዎችም የሚጫወቱት ሚና እንዳላቸው ገልጸው የኢንቨስትመንት ውሳኔዎች የሚያደርጉ ሰዎች ብዙውን ጊዜ በሙያዊ አማካሪዎች ላይ እንደሚተማመኑ፣ ነገር ግን የእነሱ እምነት ከለጋሹ እምነት ጋር እንደማይጣጣም አስረድተው የእምነታቸው ተከታይ የሆነ የኢንቨስትመንት ሥራ አስኪያጅ ካላቸው አሰራሩ የበለጠ ስኬታማ እንደሚሆንም አመላክተዋል። በጥናቱ የተገለጸው የካቶሊካውያን የልገሳ መጠን ከፍተኛ እንደሆነ የተገለጸ ሲሆን በብሪታንያ የሚገኙ ካቶሊካውያን በየዓመቱ ከሚለግሱት ግምታዊ 3 ቢሊዮን ፓውንድ ውስጥ ወደ 500 ሚሊዮን ፓውንድ የሚጠጋው ለካቶሊክ ቤተ ክርስቲያን ዓላማዎች እንደሚውል ተነግሯል። ከድርጅቱ የአደራ ቦርድ አባላት መካከል አንዱ የሆኑት ማት ፓርክስ ይህንን ልዩነቶች የካቶሊክ ድርጅቶች ከለጋሾች ጋር ያላቸውን ግንኙነት ለማጠናከር የሚያስችል እድል መኖሩን እንደሚያመለክት ጠቁመው በዩናይትድ ኪንግደም ውስጥ ላለው የካቶሊክ ማህበረሰብ የሚገኝ 3 ቢሊዮን ፓውንድ ቢኖርም ከዚህ ውስጥ ግማሽ ቢሊዮን ፓውንድ ብቻ ለቤተ ክርስቲያን፣ ለካቶሊክ የበጎ አድራጎት ድርጅቶችና ለካቶሊክ የትምህርት ተቋማት እንደሚውል አስታውሰው በእርግጥ ይህንን ማሳደግ እንደምንችል እርግጠኛ ነኝ ብለዋል። ነገር ግን ሪፖርቱ ኃላፊነቱን በለጋሾች ላይ ብቻ እንደማይጥል ያመላከቱት ማት የካቶሊክ የበጎ አድራጎት ድርጅቶችና የቤተ ክርስቲያኒቱ አመራሮችም ጭምር አብረው ምን ያህል ውጤታማ በሆነ መንገድ እንደሚሰሩ እንዲሁም ለገቢ ማሰባሰብ ሥራ ያላቸውን አቀራረብ መገምገም ያስፈልጋል ብለዋል። ከገንዘብ ማሰባሰቡ ይልቅ በጋራ በመሆን ከዚህ የተሻለ ነገር ልንሰራ እንችላለን ያሉት ማት የጥናቱ ውጤቶች ለጋሾች፣ ለኢንቨስትመንት ባለሙያዎች፣ ለእምነት ድርጅቶችና ተቋማት፣ ለበጎ አድራጎት ድርጅቶች እንዲሁም ለቤተ ክርስቲያን አመራሮች ትልቅ ጠቀሜታ እንዳላቸውም ገልጸዋል። የአስተዳደር ቦርድ አባላቱ የካቶሊካውያን ለጋስነት በአንድ ግለሰብ የሚሰጠው መዋጮ መጠን ብቻ ሊለካ እንደማይችል በአጽንኦት የገለጹ ሲሆን ማት ማርክስ ይህንን አስመልክቶ እንደተገለጹት 10,000 ፓውንድ በመለገስ ተጨማሪ መስጠት ባለመቻሉ ይቅርታ ስለጠየቀ አንድ ለጋሽ እንዲሁም ደግሞ 10 ፓውንድ በመለገስ ተመሳሳይ ስሜት የገለጸ አንድ የአጥቢያ ቤተ ክርስቲያን አባል ሁኔታ በማስታወስ እነዚህ ክስተቶች በእርሳቸው ዘላቂ ላይ ስሜት ያሳደሩ አጋጣሚዎች መሆናቸውን የገለጹ ሲሆን የልገሳ መጠኑ ምንም ይሁን ምን ሰዎች ብዙውን ጊዜ ተጨማሪ ነገር ማድረግ ብችል ኖሮ የሚል ስሜት ይሰማቸዋል ብለዋል። ይህ ተመክሮ በካቶሊክ ቤተ ክርስቲያን የገቢ ማሰባሰብ ሥራዎች ወቅት ጥቅም ላይ የሚውል አገላለጽ ወይም ቋንቋ ዙሪያ ጥያቄዎችን እንዳስነሳ ማክለው በመግለጽ ትኩረታቸው ከፍተኛ መጠን ላይ ብቻ መሆን እንደማይገባ፣ ከዚህም ይልቅ ሰፊውን ሕዝብ ማሳተፍ እንደሚገባም አሳስበዋል። ተመሳሳይ መርህ በውርስ መልክ ለሚደረጉ ስጦታዎች ላይም እንደሚሰራ የጠቀሙት ፓርክስ በኑዛዜ የሚደረግ ስጦታ ከፍተኛ ሀብት ላለው ሰው የንብረት አስተዳደር እቅድ አካል ሊሆን እንደሚችል፣ ሆኖም አጠቃላይ ቤተ ክርስቲያንን፣ የአጥቢያ ቤተ ክርስቲያንን ወይም የካቶሊክ የበጎ አድራጎት ድርጅት በኑዛዜ በማስታወስ ጥሪውን ግን መጠነኛ ሀብት ላላቸውም ጭምር እንደሚቀርብ እንደሆነም አስረድተዋል። ካቶሊክስ ኢን ፈንድሬዚንግ ለተባለው ተቋም ይህ ሪፖርት የበጎ አድራጎት ልገሳን ሁኔታ የሚያሳይ ምስል ብቻ ሳይሆን ለቀጣይ ሥራዎች እንደ መነሻ ሆኖ የሚያገለግል መሆኑን የገለጹት ግሪን በበኩላቸው ተቋሙ መልካም አደራ ጠባቂ የተሰኘው ተከታታይ የበይነ መረብ ውይይቶችን ማዘጋጀቱን ጠቅሰው እነዚህ ውይይቶች በሃይማኖታዊ እምነታቸው መሠረት ስለ ኢንቨስትመንት፣ ልገሳና የንብረት ውርስ ዝግጅት ውሳኔዎችን እያጤኑ ላሉ ካቶሊኮች የታለሙ መሆናቸውን የገለጹ ሲሆን ይህ ተነሳሽነት የካቶሊክ ቤተ ክርስቲያንን ማኅበራዊ ትምህርት በተለይም ሬኑም ሮቫሩም የተሰኘው ሐዋርያዊ መልእክትና ከሀብት ጋር የተያያዙ ኃላፊነቶችን በተመለከተው ያለውን አስተምሮ መሠረት ያደረገ ይሆናልም ተብሏል። በተለይም ርዕሰ ሊቃነ ጳጳሳት ሊዮ 13ኛ ሬሩም ኖቫሩም በሚል ስያሜ ባስተላለፉት ሐዋርያዊ መልእክት ውስጥ የሚገኘውን አንቀጽ 44ን እንዲሁም የቅዱስ ቶማስ አኳይነስን አስተምሮ በመጥቀስ በሕይወቴ ፍጻሜ ላይ ያለኝን ሀብት ምን እንዳደረግኩበት ለእግዚአብሔር መልስ መስጠት ይኖርብኛል ብለዋል። በእነዚህ የበይነ መረብ ውይይቶች አማካኝነት ይህንን አስተምሮ በዚህ ሀገር ውስጥ ለሚገኘው ቤተ ክርስቲያን በማድረስ ሁላችንም በሕይወታችን ፍጻሜ በእግዚአብሔር ፊት ስንቆም አንተ መልካምና ታማኝ አገልጋይ እንደሚለን ተስፋ እናደርጋለን ብለዋል። የቦርድ አባላቱ በብሪታንያ በተደረገው ጥናት የተነሱት ጥያቄዎች ከዩናይትድ ኪንግደም ውጪም ጠቀሜታ እንዳላቸው ያላቸውን እምነት የገለጹ ሲሆን ከዚህም ባሻገር ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተደረገውን ግንኙነት ያልተጠበቀ የማበረታቻ ጊዜ እንደነበርም ተስማምተዋል። ግሪኒ እናስ መልከቶ እንደገለጹት የቦርድ አባላቱ ሪፖርቱን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሲያቀርቡና ውጤቶቹን ሲያስረዱ በጽኑነታቸው በጥሞና ያዳምጡ እንደነበር ጠቁመው የካቶሊክ ቤተክርስቲያንን የሀብትና የልግስና አስተምሮ በካቶሊክ ማህበረሰብ ህይወት ውስጥ በይበልጥ ተግባራዊ ማድረግን በተመለከተ ያለውን ተግዳሮት ለርዕሰ ሊቃነ ጳጳሳት ሊዮ ሲያቀርቡ እነዚህ ነገሮች ጊዜ ይወስዳሉ በማለት ያሳዩት ልዩ የሆነ ፈገግታ አስተውሰዋል። በገንዘብ ማሰባሰብ ስራው ላይ ለተሰማሩ ካቶሊካውያን ይህ ሪፖርት የመጨረሻ ድምዳሜ ከመሆን ይልቅ ካቶሊኮች እንዴት እንደሚለግሱ ብቻ ሳይሆን እንዴት ኢንቨስት እንደሚያደርጉ ለወደፊቱ እንዴት እንደሚያቀዱና በአደራ የተሰጧቸው ሀብቶች እንዴት እንደሚረዱ እንደገና እንዲያጤኑ የተደረገ ግብዣ መሆኑን በመግለጽ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 8 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አቅራቢና አዘጋጅ በራና በርግነይ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሜ እንጋብዛለን።
2: የወጣቶች ዓለም
3: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
4: በሰብአዊ ውስንነቶች ውስጥ ያለ ተልእኮ። ቤተ ክርስቲያን ራስዋ ሊኦከ ደቀ መዛሙር ናት። የተገለጠውን ቃለ በመተርጎምና እውነትን በመረዳት ረገድ እድገት ያስፈልጋታል። የቤተ ክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ሥራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማህበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተ ክርስቲያን ለማስተማር ተልእኮዋ ጠቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለምረዱ ማህበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተ ክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይተነተናሉ። በፍልስፍና በነገረ መለኮትና በሐዋርያዊ ሥራ ውስጥ የሚንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላቸውም የእግዚአብሔርን ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና። ሁሉም የሚጠበቀውና ለሚታየው ነገር ምንም መንገድ የማይከፍቱ ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህን የማይፈለግና አደና ሀገሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዙሃነት የወንጌልን የማልቅ ሀብ የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬ ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጥ እውነቶችን አጉልቶ የሚያስታውቅ ቋንቋ የመገለጫ መንገዶችን ያለመታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው። እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናንን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለእነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ እውነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸው አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ እነርሱ ክርስቲያናዊ ያልሆነ የተሳሳተ ባዕድ አምልኮ ወይም ሰብአዊ ግምት እንሰጠዋለን። በዚህ አይነት ይዘቱን ለማስተላለፍ ፋንታ ቅርጹ ላይ እናተኩራለን። ይህ ትልቁ አደጋ ነው። ኦነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የነዚህ ያገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉሙ የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በሚታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሰረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሰረተ ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስፋፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በየጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኩዊናንስ እንዳመለከተው ክርስቶስና ሐዋርያት ለሕዝበ እግዚአብሔር የሰጧቸው መምሪያዎች በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውጎስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች ምእመናን ኑሮ ላይ ሸክም እንዳልሆነ እና እግዚአብሔር በምሕረቱ ነጻ እንድንሆን ፍቃዱ ሆኖ ሳለ ሃይማኖታችንን የባርነት አይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ተሐድሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርባታል። በተጨማሪም በእምነት ወንድሞቻቸውና እህቶቻቸው ከሆኑት ጋር ወይም ወደ እግዚአብሔር በሚያደርገው የግልጽነት ጉዞ ላይ አብሮ የሚጓዙ መንፈሳዊ እረኞችና ምእመናን በአንድ ሥራ በማመከኘትና ኃላፊነት ከመውሰድ ሁኔታ በአላዋቂነት፣ በስህተት፣ በግዴታ፣ በፍርሃት፣ በልማድ፣ በገደብ የለሽ ግንኙነት እና በሌሎች ስነ ልቦናዊ ወይም ማህበራዊ ምክንያቶች ሊቀንስ ወይም ሊጠፋ ይችላል የሚለውን ትምህርተ ክርስቶስ ሁልጊዜ ማስታወስ ይገባል። ስለዚህ ከወንጌል አስተሳሰብ ሳይዛነፉ በየደረጃው ከመፈጸመው የግል እድገት ጋር በምህረትና በትዕግስት አብሮ መጓዝ ያስፈልጋቸዋል። የማናዘዣ ስፍራ የማስቀያ ክፍል ሳይሆን የምንችለውን ሁሉ እንድናደርግ ከመገፋፉን የጌታ ምህረት ጋር መገናኘት ስለመሆኑ ለካህናት ማሳሰብ ይፈልጋሉ። በትላልቅ የሰው ልጅ ድክመቶች መካከል የሚደረግ ትንሽ እርምጃ በቀን ውስጥ ትላልቅ ችግሮችን ሳይጋፈጥ ከሚያልፍ ህይወት የበለጠ እግዚአብሔርን ያስተስተዋል። ማንኛውም ሰው ከራሱ ስህተቶችና ድክመቶች ባሻገር በእያንዳንዱ ሰው ውስጥ በስውር በሚሰራው አጽናኝና ማራኪ በሆነው የእግዚአብሔር አዳኝ ፍቅር ሊዳሰስ ይገባዋል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን ዕውቀት፣ ደግነትና ብርሃን አይተውም። የወንጌልን እውነት በተወሰነ አገባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳን ጫማዎቹ በመንገድ ላይ ቢጨቀዩም ሁልጊዜ መልካም ነገር ያደርጋል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግል ለሚእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 40 እስከ 45 የተወሰደ ነው።
3: የወጣቱ ዓለም ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
0: አድማጮቻችን፣ የዛሬው የአርብ የመስከረም 8 2019 ዓ.ም ተብረት ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amahariko@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።